0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጥናስልኝ እንደምናላችሁ ሐምሌ 21 ነው ዛሬ 2015 ይቅርታ 2018 አብራችሁን ቆዩ። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 8 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት ሁሉም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ንቅራችን ዩናይትድ ስቴትስ እና ኢትዮጵያ በጋራ ያዘጋጁትን ሲምፖዚየም ዓላማ የሚቃኘውን ዘገባ ያስቀድማል። ትግራይ ክልል ለ2019 በጀት ዓመት 65 ቢሊዮን ብር ማጽደቁ ከመቀሌ ሲነገር በክልሉ ይደረጋል ያሉትን ወታደራዊ ምልመላና ጦርነት ያሰጋቸው ወጣቶች በብዛት መሸሻቸው ከአማራ ክልል ተዘግቧል። የደቡብ ኢትዮጵያ አስተዳደር በአደጋ ለተፈናቀሉ ነዋሪዎች ቤት መስራቱን አስታውቋል። ዜና መጽሔቱ የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባን የሚቃኝ ዘገባም አለው። ሳምንታዊ ጤናና አካባቢ በደቡብ ምዕራብ ኢትዮጵያ የወባ ወረርሽኝና የመከላከሉን ጥረት ነው የሚቃኘው። አውሮፓና ጀርመን ከዚህ ሳምንት በፊት ስለ አዲሱ የብሪታንያ ጠቅላይ ሚኒስትር ማንነት የተጠናቀረው ዝግጅት በድጋሚ ይሰማበታል። ከዓለም ዜናን ጀምር አዜብ ታደሰ ታሰማናለች።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያም አርስተ ዜናዎቹን አሰማለሁ። ዛሬ አዲስ አበባ ላይ የተጀመረውና ለሁለት ቀናት የሚዘልቀው 49ኛው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ጉባኤ አህጉሪቱን ለገጠማት የጸጥታ ችግር ትኩረት መስጠት እንዳለበት ተነገረ። በሌላ በኩል የደቡብ አፍሪካው ፕሬዝደንት የአፍሪካ ሀገራት በአህጉሪቱ የሚታየውን ፍልሰት ለመቆጣጠር ግጭትና አለመረጋጋትን መሰረታዊ መንስኤዎች ለመፍታት አብረው እንዲሰሩ ጥሪ ያቀረቡ። መቀመጫቸውን ቤንጋዚ ያደረጉ የሊቢያ ባለስልጣናት የተለያዩ ዜጎች ያሏቸውን ቢያንስ 117,350 ህገወጥ ስደተኞች ከአገር ማባረራቸውን ገለጹ። በሌላ በኩል ከ100,000 የሚበልጡ ፈቃደኛ ሱዳናውያን ወደ አገራቸው ለመመለስ ተመዝግበው የመመለሻ አውሮፕላን እየተዘጋጀ መሆኑ ተመልክቷል። የጀርመን ወንጀል መርማሪዎች ባለፈው ሳምንት ቅዳሜ መዲና በርሊን በተካሄደ የተመሳሳይ ጾታ አፍቃሪያን ፌስቲቫል ላይ መኪና በማሽከርከር ጥቃት የፈጸመው የ21 ዓመቱ አብዱል ቢ የተባለው ተጠርጣሪ አይኤስ ለተባለው ጽንፈኛ አሸባሪ ቡድን ታማኝነቱን ቃል የገባበትን ተንቀሳቃሽ ምስል ወይም ቪዲዮ ማግኘታቸውን ገለጹ። በጥቃቱ አንድ ግለሰብ ተገሏል። ስለ 51 ሰዎች ደግሞ ከባድና ቀላል ጉዳት ደርሶባቸዋል። ዜናው በዝርዝር። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ የአፍሪካ ሀገራት ስደትን ለመቆጣጠር ግጭትና ለመረጋጋትን ጨምሮ መሰረታዊ መንስኤዎችን ለመፍታት አብረው እንዲሰሩ ጥሪ ያቀረቡ። ራማፎዛ በጆሃንስበርግ በሚገኘው የፓን አፍሪካ ፓርላማ ላይ ባሰሙት ንግግር ደቡብ አፍሪካ ይህን ሁሉ ችግር ብቻዋን መቋቋም አትችልም። የደቡብ አፍሪካው ፕሬዝዳንት በዚሁ ንግግራቸው ላይ በአገራቸው የሚታየውን የውጭ ዜጎች ጥላቻ አውግዘዋል። የአፍሪካ መንግስታት ስደትን ለመፍታት ኃላፊነቱን መጋራት አለባቸውም ብለዋል። ቁጥጥር የሌለው ፍልሰት አሊያም ስደት ደግሞ የብሔራዊ ደህንነትን ሉዓላዊነትና ማህበራዊ ስርዓትን አደጋ ላይ ሊጥል ይችላል ሲሉ ሲሪል ራማፎዛ አስጠንቅቀዋል። ከዚህ በተጨማሪ በደቡብ አፍሪካ የሚገኙ ስደተኞችና ጥገኝነት ፈላጊዎች የደቡብ አፍሪካን የኢሚግሬሽን ህጎች እንዲያከብሩ አሳስበዋል። መቀመጫቸውን ቤንጋዚ ያደረጉ የሊቢያ ባለስልጣናት የተለያዩ ዜግነት ያላቸውን ቢያንስ 117,350 ህገወጥ ያሏቸውን ስደተኞች ከአገር ማባረራቸውን ገለጹ። በሌላ በኩል ከ100,000 በላይ የሚሆኑ ፈቃደኛ ሱዳናውያን ወደ አገራቸው ለመመለስ መመዝገባቸውን የምስራቅና በአብዛኛው የደቡብ ሊቢያ ግዛትን የሚቆጣጠረውና በሊቢያ የተወካዮች ምክር ቤት የተሾመው መንግስት ትናንት ሰኞ አስታውቋል። ህገወጥ ስደት ከአገር ሉዓላዊነት ደህንነት ጋር የተያያዘ ጉዳይ ነው ያሉት የሊቢያ መንግስት መሪ ኦስማ ሐማድ በሊቢያ የድንበር ቁጥጥር እንዲጠናከር በሰው አዘዋዋሪዎች ላይ ጠንካራ እርምጃ እንዲወሰድ እንዲሁም በመንግስት ተቋማት መካከል የተቀናጀ አሰራር እንዲኖር ጥሪ አቅርበዋል። በፈቃደኝነት ወደ አገራቸው የመመለስ መርሃ ግብር ላይ የተመዘገቡ የሱዳን ዜጎችን ለመመለስ የሚያስችሉ የሰብአዊ በረራዎች መጀመራቸውንም ኦሳማ መናገራቸው ተዘግቧል። ዛሬ አዲስ አበባ ላይ የተጀመረውና ለሁለት ቀናት የሚዘልቀው 49ኛው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ጉባኤ አህጉሪቱን ለገጠማት የጸጥታ ችግሮች ትኩረት መስጠት እንዳለበት የጸጥታና የፖለቲካ ተንታኞች ተናገሩ። ዛሬ የጀመረው 49ኛው የአፍሪካ ህብረት ጉባኤ መሪ ሐሳብ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓትን ማረጋገጥ ለአጀንዳ 2063 ግቦች ሲኬታማነት የሚል መሆኑ ተመልክቷል። የፖለቲካ ተንታኞች በበኩላቸው ከልማት ጋር የተገናኘው ይህ መሪ ሐሳብ በአህጉሪቱ በቀጠሉት ግጭቶችና የጸጥታ ስጋቶች ይዋጣል ሲሉ ግምታቸውን ከወዲሁ ያስቀምጣሉ። ጉባኤው ከአህጉሪቱ ውጭም ሆነ በአህጉሪቱ ውስጥ ተከስተው ተጽዕኖ እያሳደሩ ባሉ ግጭቶች ላይ መወያየት እንዳለበት ተንታኞች አስተያየት ሰጥተዋል።
3: የጸጥታ ጉዳዮች ስቲል አሁንም ቢሆን አህጉሪቷን የሚፈታተኑ ናቸው። ለምሳሌ የሱዳን ጉዳይ እንደቀጠለ ነው። ኮንጎ አካባቢ ያለው ዲያርሲ እና ሩዋንዳ መካከል ያሉ ግጭቶች እንደቀጠሉ ናቸው። እንዲያውም ባለፉት 2-3 ዓመታት የምንመለከተው የአፍሪካ ህብረት ሚና ግጭቶች ከመፍታት እና ከማስተዳደር አኳያ ሚናው የመዳከም ሁኔታ ያሳየ መሆኑ ይታያል።
2: አዲስ አበባ ላይ ዛሬ የጀመረው 49ኛው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባን በተመለከተ ዜና መጽሔት ዘገባ ይዟል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የጀርመን ወንጀል መርማሪዎች ባለፈው ሳምንት ቅዳሜ መዲና በርሊን ላይ በተካሄደ የተመሳሳይ ጾታ አፍቃሪያን የኩራት ሰልፍ ፌስቲቫል ላይ መኪና በማሽከርከር ጥቃት የፈጸመው የ21 ዓመቱ አብዱል ቢ የተባለው ተጠርጣሪ አኤስ ለተባለው ጽንፈኛ ቡድን ታማኝነቱን ቃል የገባበትን ተንቀሳቃሽ ምስል ወይም ቪዲዮ ማግኘታቸውን ገለጹ። የጀርመን ፌዴራል አቃቤ ሕግ ቢሮ በጀርመን ተነባቢ ለሆነው ቢልድ ለተባለው ጋዜጣ የተንቀሳቃሽ ምስሉን ወይም ቪዲዮውን ማግኘቱን አረጋግጧል። ሽፒግል የተባለው በጀርመን ተነባቢው መጽሔት እንደዘገበው ደግሞ በቀረጻው ላይ ጭምብል ለብሶ አረበኛ ሲናገር የነበረው ሰው ተጠርጣሪው ጽንፈኛ አብዱል ቢል እንደሆነ ይታመናል። ባለፈው ቅዳሜ መዲና በርሊን ቀኑን ሙሉ ሲካሄድ በዋለው የተመሳሳይ ጾታ አፍቃሪያን የኩራት ሰልፍ ፌስቲቫል ወደ መጠናቀቂያው ሰዓት ምሽት ላይ በርካታ ሰዎች ባሉበት መንገድ ላይ የተሽከርካሪ ጥቃት ሲደርስ አንዲት ሴት ሕይወቷን አጣለች፣ 31 ሰዎች ደግሞ ቀላልና ከባድ ጉዳት ደርሶባቸዋል። ተጠርጣሪው ጥቃት አድራሽ አብዱል ቢ ጥቃቱን ባደረሰበት ወቅት ስለታማ ቆንጨራ ሳይዝ እንዳልቀረም ተዘግቧል። ለሽብር ጥቃት ስጋት ሊሆን እንደሚችል ይታመን የነበረው የ21 ዓመቱ ወጣት አብዱል ቢ በቁጥጥር ስር ሊያውሉት በሞከሩ የፖሊስ መኮንኖች ከተተኮሰበት ከአንድ ቀን በኋላ ሕይወቱ ማለፉ ይፋ ሆኗል። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ነታንያሁና የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በሟቹ የአሜሪካ ምክር ቤት አባል ሴናተር ሊንዝ ግራሃም የቀብር ስነ ስርዓት ላይ ለመገኘት ዋሽንግተን መግባታቸው ተዘገበ። ሁለቱ መሪዎች በቀብር ስነ ስርዓት ላይ ለመገኘት ወደ ዋሽንግተን ያቅኑ እንጂ ይህንን ጉብኝት ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ለመነጋገር ሊጠቀሙበት እንዳቀዱ ተያይዞ ተዘግቧል። የእስራኤሉ ጠቅላይ ሚኒስትር ከትራምፕ ጋር በሚያደርጉት ግንኙነት በዋናነት በኢራን ጉዳይ ላይ ለማተኮርና ትራምፕ አዲስ ጥቃት በኢራን ላይ እንዲፈጽሙ ለማሳመን ሊሞክሩ እንደሚችሉ የተለያዩ ዓለም አቀፍ ሚዲያዎች ዘግበዋል። የእስራኤሉ ጠቅላይ ሚኒስትር ዛሬ ዋሽንግተን ሲገቡ የኢራን ጦርነት ከጀመረ ወዲህ ለመጀመሪያ ጊዜ መሆኑ ነው። ዋሽንግተን ላይ የሚገኙት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው የሴኔተሩን የቀብር ስነ ስርዓት አስተካከው አገራቸው ያስፈልጋታል ያሉትን የፓትሪዮት ሚሳኤሎችን ከአሜሪካ ለማግኘትና ትራምፕ በሩሲያ ላይ ጠንካራ ማዕቀቦች እንዲጥሉ ግፊት ለማድረግ ሊጠቀሙበት ይችላሉ ተብሏል። ማቹ የአሜሪካ ሴናተር ሊንስ ግራሃም የእስራኤልና የዩክሬን ቁልፍ ደጋፊ እንደነበሩ ይታወቃል። የግራሃም ሞት በአሜሪካ ምክር ቤት እሳቸው ይደግፉት የነበረው በሞስኮ ላይ ሊጣል የታቀደው የማዕቀብ ጥቅል እንዲጸድቅ ጫናው ሊጨምር ይችላልም ተብሏል። ይህ በእንዲህ እንዳለ በአሜሪካ ፖለቲካ መድረክ ተደጅማጭነት ያላቸው የአሜሪካ ሴናተር ሊንስ ግራሃም ከዚህ ዓለም በሞት ከተለዩ ከሁለት ሳምንት በኋላ ዛሬ ዋሽንግተን የሁለት ቀናት ሐዘን ስነ ስርዓት ይጀምራል። ከ30 ዓመታት በላይ ለሪፐብሊካኖች በሕጋዊ ጭው አካል ውስጥ ያገለገሉት ሴናተር ሊንስ ግራሃም የሐዘን ስነ ስርዓቱ በኮንግረስ መቀመጫ በሆነው ካፒቶል በሚደረግ ስነ ስርዓት እንደሚጀምር ታውቋል። በካፒቶል ከሚደረገው ስነ ስርዓት በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በብሔራዊ ካቴድራል በሚካሄደው የመታሰቢያ ስነ ስርዓት ላይ ለሴናተሩ ክብር እንደሚሰጡ ይጠበቃል። ነገ ረቡዕ ግራሃም በትውልድ አካባቢያቸው በደቡብ ካሮላይና ኮሎምቢያ የቀብር ስነ ስርዓታቸው እንደሚፈጸም ተመልክቷል። የ71 ዓመቱ አዛውንት የሪፐብሊካን ፖለቲከኛ ሐምሌ 4 ቀን በልብ ህመም በድንገት ህይወታቸው ማለፉ ተመልክቷል። ሟቹ ሴናተር ሊንስ ግራሃም በውጭ ፖሊሲ ረገድ የሩሲያና የኢራን ጽኑ ተቃዋሚ በመባል የሚታወቁ ፖለቲከኛ ነበሩ። በደቡባዊ ጃፓን በተከሰተው የመሬት መንቀጥቀጥ ዛሬ በደርዘን የሚቆጠሩ ጉዳተኞች ለህክምና እርዳታ ሆስፒታል መግባታቸው ተዘገበ። ከአካባቢው የሚወጡ ዘገባዎች እንደሚያመለክቱት በመሬት ርዕደቱ በርካታ ቤቶች ፈራርሰዋል። በአንዳንድ በተጎዱ ህንፃዎች ውስጥም ሰዎች ተጣብቀው መውጣት አልቻሉም። በጃፓን ደቡባዊ ኪቡ ደሴት ማክሰኞ በአካባቢው የሰዓት አቆጣጠር ከቀትር በኋላ በሬክተር መለኪያ 7.1 ከባድ የመሬት መንቀጥቀጥ ተከስቷል። ኤንኤችኬ የተባለው የጃፓን መገናኛ ብዙሃን ከመሬት መንቀጥቀጡ ክስተት በኋላ ቢያንስ 50 ሰዎች መጎዳታቸውና ሆስፒታል መግባታቸውን ዘግቧል። ምንም እንኳ የመሬት መንቀጥቀጡ ድልድዮች ቢያፈራርስም የኤሌክትሪክ መስተጓገልን ቢያስከትልም ብሎም ለጊዜው የሱናሚ ስጋት ተቀስቅሶ የነበረ ቢሆንም የሀገሪቱ ባለስልጣናት ቆየት ብለው የሱናሚ ስጋት ማለፉንና የጃፓን የባህር ዳርቻ ከሱናሚ አደጋ ነጻ መሆኑን አረጋግጠዋል። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። ዛሬ አዲስ አበባ ላይ የተጀመረውና ለሁለት ቀናት የሚዘልቀው 49ኛው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ጉባኤ አህጉሪቱን ለገጠማት የጸጥታ ችግሮች ትኩረት መስጠት እንዳለበት ተነገረ። በሌላ በኩል የደቡብ አፍሪካው ፕሬዝዳንት አፍሪካ ሀገራት በአህጉሪቱ የሚታየውን የፍልሰት ለመቆጣጠር ግጭትንና የአለመረጋጋትን መሰረታዊ መንስኤዎች ለመፍታት አብረው እንዲሰሩ ጥሪ አቀረቡ። የጀርመን ወንጀል መርማሪዎች ባለፈው ሳምንት ቅዳሜ መዲና በርሊን በተካሄደ የተመሳሳይ ጾታ አፍቃሪያን ፌስቲቫል ላይ መኪና በማሽከርከር ጥቃት የፈጸመው የ21 ዓመቱ አብዱልቢ የተባለው ተጠርጣሪ አይኤስ ለተባለው ጽንፈኛ አሸባሪ ድርጅት ታማኝነቱን ቃል የገባበትን ተንቀሳቃሽ ምስል ወይም ቪዲዮ ማግኘታቸውን ገለጹ። ዜናው አበቃ።
1: የዓለም ዜና አዜብ ታደሰነች አሰማችን።
0: የዜና መጽሔት
1: የዩናይትድ ስቴትስ የአፍሪካና የኢትዮጵያ ወታደራዊ ስብሰባና የኢትዮጵያ ሚና ትግራይ ክልል ያጸደቀው በጀትና ያስከተለው የህግ ጥያቄ የጦርነት ስጋትና ወታደራዊ ምልመላን የሚሸሸው የትግራይ ክልል ወጣት መበራከት የደቡብ ኢትዮጵያን ተፈናቃዮች ለማቋቋም የሚደረገው ጥረት እና የአፍሪካ የውጭ ጉዳይ ሚኒስትሮች ስብሰባና የአህጉሪቱ የጸጥታ ችግር ያልናቸውን ርዕሶች ዜና መጽሔቱ ያስተነትናል። በዚሁ ቅደም ተከተል ይሰማሉ። ኢትዮጵያና ዩናይትድ ስቴትስ በጋራ ያዘጋጁት የ2026 የአፍሪካ ኮሚኒኬሽን እና የሎጂስቲክስ ሲምፖዚየም አዲስ አበባ ውስጥ ትናንት ተከፍቷል። በሲምፖዚየሙ ከ40 በላይ የአፍሪካ ሀገራትና 25 የዩናይትድ ስቴትስ ኢንዱስትሪዎች የተሳተፉበት ነው ተብሏል። መድረኩ የኢትዮጵያና የአሜሪካ ግንኙነት በዲፕሎማሲና በወታደራዊ ትብብር ወደ ስትራቴጂካዊ አጋርነት ያሸጋገረ እንደሆነም ተነግሯል። የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም ስለ ጉዳዩ ነገ ለጋዜጠኞች ማብራሪያ እንደሚሰጥ አስታውቋል። ትናንት ሲምፖዚየሙ ሲከፈት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ እንዳሉት ግን ኢትዮጵያ ለአካባቢውና ለአህጉሪቱ ያላትን ስልታዊ ጥቅም አንስተዋል። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ ልኮልናል።
4: ኢትዮጵያና አሜሪካ በጋራ ያዘጋጁት የ2026 የአፍሪካ ኮሚኒኬሽን እና ሎጂስቲክስ ሲምፖዚየም ብዙ ትኩረትን ስቧል። በመድረኩ የመክፈቻ ንግግር ያደረጉት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በዲፕሎማሲና በወታደራዊ ትብብር መስክ ያለው የኢትዮጵያና አሜሪካ ግንኙነት ይበልጥ ወደ ስትራቴጂካዊ ደረጃ እየተሸጋገረ ስለመሆኑ ፍንጭ ሰጥተዋል። አምባሳደር ማሲንጋ በዚሁ ጊዜ እንዳብራሩት አጋርነት መፈከር ሳይሆን በመተማመንና በግልጽነት የሚገነባ አቅም ሲሆን፣ የሎጂስቲክና የመገናኛ ስርዓት ደግሞ ለወታደራዊ ተልእኮ ውጤታማ ነት ለተፈጥሮ አደጋ ምላሽ ለድንበር ጥበቃ እንዲሁም ለሰላምና ማስከበር ቁልፍ መሰረት መሆኑን በሲምፖዚየሙ ለታደሙ የተለያዩ ሀገራት አዛዦች መልእክት አስተላልፈዋል። አምባሳደር ማሲንጋ አክለውም የዩናይትድ ስቴትስ አቀራረብ ግልጽ ነው አሉ። ከሁሉም አፍሪካ ሀገራት ጋር እንደ እኩል አጋር አብረን መስራት በማለት የአካባቢውን አቅም ማሳደግ፣ ተቋማትን ማጠናከር፣ በሙያ የታገዘ ወታደራዊ አቅም ለመገንባት በትምህርት እንድታገዝ መጣርና ግልጽነት ያለው የምልመላ ስልት በመጠቀም ዘላቂ አገልግሎት የሚሰጥ መከላከያ መገንባት በመንግስታቸው የተቀመጠ ውጥን መሆኑን አስረዱ። በዚሁም ሰላምና ጸጥታን በአፍሪካ በማስፈን ልማትን ለመደገፍ ገቢራዊ እርምጃ እንደሚያስፈልግ በማስረዳት አስተያየታቸውን ለዶይቼ ቬለ የሰጡ የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያው አቶ እንዳለ ንጉሴ
5: አሁን ያለው የአፍሪካ ቀንድ እንደምታየው ውጥረቶች የሚታዩበት ነው። ይሄ ዓለም ሽብርተኝነቱም አለ፣ የኢኮኖሚ ክራይሱም አለ። ይሄንን ለማስተካከል በየቦታው እንደዚህ አይነት ጉዳዮች መደረግ አለባቸው። ማንኛውም ዲፕሎማሲ ተግባራዊ እንዲሆን ሁለት ነገሮች በተለይ በዋናነት መደገፍ አለበት። አንደኛ በኢኮኖሚ፣ ሁለተኛ በወታደራዊ አቅም ማለት ነው። ስለዚህ ወታደራዊ አቅም ያላቸው ሀገሮች የዲፕሎማሲ ፍላጎታቸውን በቀላሉ መሬት ላይ ማድረግ ይችላሉ። ባይዋጉ እንኳን ማለት ነው። ዲተረንት ፎርስ ነው። በተለይ ለኢትዮጵያ ማለት ነው። ወታደራዊ አቅሟ ለአካባቢ ሰላምም ለአፍሪካ ሰላምም ሞዴል መሆን እንደምትችል የሚያሳይ ነው። አሜሪካኖቹም አምነው የተቀበሉት ይሄ፣ ራሻዎቹም ሌሎቹም ከኛ ጋር የሚሰሩ ሀገሮች አሉ። አሜሪካኖቹ ደግሞ በአካባቢ ያለው ጥቅማቸው እንዲጠበቅ ደግሞ በዋናነት አጋር ማድረግ ያለባቸው ኢትዮጵያ ነው። ይሄንን መረዳቱ አንዱ ጥቅም ነው።
4: የዩናይትድ ስቴትስ ኦፍ አሜሪካ የአፍሪካ ኮማንድ አፍሪኮም አዛዥ ጀኔራል ዳግቪን አንደርሰን በዚሁ ወቅት የወታደራዊ ሎጂስቲክና ኮሚኒኬሽን ፋይዳ ሲያስረዱ ማንኛውም አይነት ዘመናዊ የጦር መሳሪያ መግዛት ወደ ጦር ግንባር ካልተወሰደ እና በዘለቄታው ላይ ካልታሰበ ጥቅም አልባ ነው የሚሆነው ብለዋል። ጀኔራሉ አፍሪካውያን እየተጋፈጡ የሚገኙት እንደ ሽብርተኝነት፣ ህገወጥ ማዕድን ማውጣት፣ ህገወጥ የሰዎች ዝውውርና የአደገኛ እጽ ዝውውር የጋራ ስራን የሚፈልጉ የጋራ ስጋት ናቸው ሲሉ አሳስበዋል። በአህጉሪቱ የአደገኛ እጾች ዝውውር ባለፉት 2 ዓመታት ብቻ በስድስት እጥፍ መጨመሩን በመግለጽ ይህ የጋራ ስጋት ከሆኑ ክስተቶች አንዱ መሆኑን ጠቁመዋል። እየተካሄደ ያለው ወታደራዊ ስብሰባ በዚሁ ዓመት ውስጥ በአፍሪካ ቀንድ እየተጠናከረ የመጣውን የአሜሪካን ፍላጎት ተከትሎ ጀኔራል አንደርሰን እና የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ጋር ቀጠናውን በመጎብኘት ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው የኢትዮጵያ አየር ኃይል የታየውን የጥቁር አንበሳ አየር ትርኢት መመልከታቸውም ይታወሳል። አቶ እንዳለ እንደሚሉት አሁን ላይ በቀይ ባህር ቀጠና ያለውን የጸጥታ ስጋት ኢትዮጵያን በማግለል ግብጽ፣ ኤርትራና ሶማሊያ የመሰረቱት ጥምረት አሜሪካን ያሳመነ አይመስልም ይላሉ።
5: ማንም ሀገር ከሌላው ጋር ቢሰራ የኢትዮጵያን ኢንተረስት እስካለካ ድረስ ኢትዮጵያ የምትቃወመው ነገር የለም። አሁን ግብጽና ኤርትራ በቀይ ባህር አካባቢ ብረን እንሰራለን ብለዋል። ያ ማለት ኢትዮጵያ ወደ ቀይ ባህር አትመጣም ማለት ግን አይደለም። ይሄ የአሜሪካኖቹ እምነትም አይደለም። ከመጀመሪያ ጀምሮም ኢትዮጵያ አካባቢውን እንድታረጋጋ ነው ቢፈልጉ። ኤርትራም የአካባቢውን በማረጋጋት ያላት ታሪክ እጅግ ደካማና ግብጽም ባላት ውስጣዊ ችግር ምክንያት ማለት ነው፣ በተለይ ይሄ ብራዘር ሁድ አለ ውስጧ ላይ፣ ቆራጥ ሆና ሁቲዎቹን ልትቃወም አትችልም። ቆራጥ ሆና ከአልሸባብ ጋር ልትዋጋ አትችልም። ስለዚህ አሜሪካኖቹ የተጠጉትን እንደሚመስለኝ ይሄንን ክፍተታቸው ፖለቲካሊ ሆነ ክፍተት ነው ይሄንን እንዲሞሉ እንዲወያዩና ውስጣቸው ሶሊድ እንዲሆን ነው።
4: የኢትዮጵያ መከላከያ ሰራዊት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብራኑ ጁላ በአፍሪካ የአሜሪካይዝ አፍሪኮም አዛዥ ጄነራል ዳግቨን አንደርሰንን ተቀብለው በሁለቱ ሀገራት መካከል ባለው ትብብር በቀጠናዊ ደህንነትና በጋራ የሚከናወኑ የወደፊት ትብብር መስኮች ላይ መወያየታቸውም ተሰምቷል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: የትግራይ ክልል ምክር ቤት ለ2019 በጀት ዓመት 65 ቢሊዮን ብር ማጽደቁን አስታውቋል። በክልሉ የውስጥ አቅም የሚሸፈን የተባለው በጀት ለሥራ ማስኬጃ፣ ለደሞዝና ከግጭት በኋላ የሚደረጉ የማገገሚያ ተግባራትን ለመደገፍ ይውላል ነው የተባለው። አንድ የሕገ መንግሥት ጉዳዮች ባለሙያ ግን ጊዜያዊ አስተዳደሩን አፍርሶ ወደ ሥራ የተመለሰው የትግራይ ክልል ምክር ቤት አሁን የሚያወጧቸው ሕጎችና ውሳኔዎች የሕገ መንግሥትና የሕጋዊነት ጥያቄ ይነሳባቸዋል ብለዋል። ዝርዝሩን ሰለሞን ሙጬ እንደሚከተለው አጠናቅሮታል።
6: ትግራይ ክልል በጊዜያዊ አስተዳደር ከመመራቱ በፊት የነበረው የክልሉ ምክር ቤት ወደ ሥራ ከተመለሰ ወዲህ ሰሞኑን ባደረገው ስብሰባ የክልሉን የ2019 በጀት ማጽደቁ ተነግሯል። 65.2 ቢሊዮን ብር ሆኖ የቀረበው በጀት በክልሉ የውስጥ አቅም የሚሸፈን ነው የተባለ ሲሆን በቅድሚያ ለልማት ሥራዎች፣ ለተቋማዊ ማሻሻያዎችና ከግጭት በኋላ ለሚደረጉ የማገገሚያ ተግባራት እንደሚውል ተገልጿል። ክልሎች በተወሰነላቸው የገቢ ምንጭ ዙሪያ ግብር ይጥላሉ እንዲሁም ይሰበስባሉ። ይህ ህገ መንግስታዊ አሰራር ነው ሲሉ የፌደራል አወቃቀሩን ስርዓት የነገሩን የህገ መንግስት ጉዳዮች ባለሙያው አቶ አሮን ደጎል የህጉን መንፈስ እንዲህ ነግረውናል።
7: በክልሉ በተወሰነ የገቢ ምንጭ ክልል ዙሪያ ከሆነ ግብርን የመጣልም የመሰብሰብን ስልጣን የክልሉ ይሆናል ማለት ነው። ይሄ በኖርማል የክልሎች ዲስኮርስ ወይም ደግሞ በኖርማል የክልሎች አደረጃጀት መሰረት የሚከናወን ተግባር ነው ማለት ነው። ያው ህገ መንግስታዊ መሰረቱ ይሄ ነው።
6: ምክር ቤቱ ይህንን ውሳኔ ያሳለፈው አንድም በማዕከላዊ መንግስቱ የተቋቋመውን የክልሉን ጊዜያዊ አስተዳደር አፍርሶ፣ በሌላ በኩል ምክር ቤቱ ቀድሞውኑ የተዋቀረበት ሂደት ጦርነት ያስከተለ ብሎም ጊዜው ያለፈበት ነው በሚል የህግ ጥያቄዎች በሚነሱበት ወቅት ነው። ይህም ብቻ ሳይሆን በፖለቲካ ተዋንያን ዘንድ የፕሪቶሪያን ግጭት የማቆም ስምምነት የጣሰ እርምጃ ተደርጎም በሚገለጽበት ወቅት ነው። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነቱ የተሰረዘው ህወሓት ግን የችግሮች ሁሉ ምንጭ ማዕከላዊው የፌዴራል መንግስቱ መሆኑን ይጠቅሳል። በጀቱም የጸደቀው የሁለቱ አካላት ውዝግብ እየተካረረ ባለበት በዚህ ጊዜ ነው።
7: ያ ጊዜያዊ አስተዳደር የተቋቋመ በፌዴራል መንግስት ነው። ተጠሪነቱ ለፌዴራል መንግስት ነው። በህጉ መሰረት ለፌዴራል መንግስት ሆኖ እያለ አሁን ደግሞ እንደገና በተፈጠረው ሁኔታ አዲስ ሁኔታ ማለት ነው ክልሉ ራሱ ጊዜያዊ አስተዳደሩን አፍርሶ ራሱ የክልሉ ምክር ቤት መልሷል። ስለዚህ አሁን የክልሉ ምክር ቤት ህጋዊ ነው ወይ?
6: የህግ ባለሙያው አቶ አሮን እንደሚሉት የትግራይ ክልል ምክር ቤት አሁን የሚያወጣቸው ህጎችና ውሳኔዎች የህገ መንግስትና የህጋዊነት ጥያቄ የሚነሳባቸው ናቸው።
7: ስለዚህ መጀመሪያ ዲል መደረግ የነበረበት የተቋቋመው መንግስት ወይም የተቋቋመ አሁን የክልል ምክር ቤት በህጋዊ መንገድ ነው የተቋቋመው? ጊዜያዊ አስተዳደሩ የፈረሰ በህጋዊ መንገድ ነው? ምክንያቱም ጊዜያዊ አስተዳደሩ ሲበተን ወይም ሲፈርስ በምን ሁኔታ መፍረስ እንዳለበት፣ በምን ሁኔታ መበተን እንዳለበት፣ ከዛ በኋላ ምን መደረግ እንዳለበት ፕሮሲጀሩ ሁሉ ማቋቋሚያ አዋጁ ላይ አለ። ለጊዜያዊ አስተዳደሩ ማቋቋሚያ አዋጅ አለ። ያ ማቋቋሚያ አዋጅ ደግሞ የወጣው በፌዴራል መንግስት የህዝብ ተወካዮች ምክር ቤት ነው። ስለዚህ ያ አዋጅ በሚያዘው መሰረት ፕሮሲጀሩ ተጠብቆ ጊዜያዊ አስተዳደሩ ፈርሶ መፍረስም ካለበት ማለት ነው ተወስኖ፣ ከዛ በኋላ የሚቋቋመው መንግስት ደግሞ ሌጅስሜት የሆነ ኦቶሪቲ ሊኖረው ይገባል። ከዛ በኋላ ነው ህግ ማውጣት አለበት የለበትም፣ ምክር ቤቱ እንዴት ይቋቋም አይቋቋም የሚለውን ነገር ዲስከስ የምናደርገው። ስለዚህ አሁን ምክር ቤቱ የሚያወጣቸውም ህጎች የሚያስተላልፋቸውም ውሳኔዎች የህገ መንግስታዊነትና የህጋዊነት ጥያቄ ይነሳባቸዋል።
6: የፌዴራሉ መንግስት ለ2018 ይዞት በነበረው የክልሎች ድጋፍ የበጀት ዝርዝር ላይ ለትግራይ ክልል የተመደበው አመታዊ በጀት 18.9 ቢሊዮን ብር እንደነበር ያሳያል። ሆኖም የበጀት መቋረጥ በክልሉ በኩል ተደጋግሞ የሚነሳ ቤቱታ ነው። የዚህ በጀት ምንጭ ከየት እንደሚሆን ለመጠየቅ ለክልሉ ፋይናንስ ቢሮ ምክትል ኃላፊ ደውለን ማብራሪያ እንደሚሰጡን ከገለጹልን በኋላ ቆይተው መረጃው በኮሚኒኬሽን ቢሮ በኩል እንዲሰጥ መባሉን ጠቅሰውልናል። የኮሚኒኬሽን ቢሮ ኃላፊውን ለማግኘት ያደረግነው ጥረት ግን ስልክ ባለማንሳታቸው ለጊዜው አልተሳካም። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: ተከታው ዘገባም ከትግራይ ክልል ጋር የተገናኘ ነው። ህወሓትና የፌደራል መንግስት ዳግም ጦርነት ይገጥሙ ይሆናል በሚል ስጋትና በትግራይ ክልል ይደረጋል ያሉትን የግዳጅ ወታደራዊ ምልመላ በመሸሽ ከአለማጣ ከኮረምና ከሶስቱ የራያ አካባቢዎች የተፈናቀሉ ከ72000 በላይ ሰዎች ቆቦ ከተማ መስፈራቸው ተነግሯል። አሁንም በየቀኑ በርካታ ወጣቶችና ኗሪዎች ወደ ከተማው እየገቡ መሆኑን ተፈናቃዮችና የአካባቢው ባለስልጣናት አስታውቀዋል። ኢሳያስ ገላው ከደሴ።
4: በርካታ ወጣቶች ከአላማጣና ሌሎች የሶስቱ ራያ አካባቢዎች ወደ ቆቦ ከተማ እየገቡ መሆኑን ይናገራሉ። ከቀናት በፊት ወደ ቆቦ ከተማ የገባው ሀብት ወልደየስም አላማጣ ከተማ ያለው ሁኔታ አስቸጋሪ ነው ይላል።
8: አላማጣ ላይ ያለው ሁኔታ በጣም አስቸጋሪ ሁኔታ ስለሆነ ነው። ገፈፋ አለ፣ ዘረፋ አለ፣ ሌሊት ድብደባ አለ። ያንን ፈርተን በረሃ ለበረሃ ገብተናል ቆቦ። በእርግጥ ቆቦ ከገባን 4ኛ ቀኔ ነው። አንዳንድ ጓደኞችም ቋቋም አቅፋቸው ወደ አዲስ አበባም ወደ ወልዳያም ሂደዋል።
4: ከአላማጣና ሌሎች ከተሞች መውጣት በዚህ ጊዜ ፈታኝ መሆኑን የሚናገረው ተስፋ አለባቸውም በመንገድ ላይ የምትያዝ ከሆነ ወደ ወታደራዊ ማጎሪያዎች ትወሰዳለህ ሲል ይናገራል።
9: ሲትሄድ ከታየህ ትታፍናለህ። አንተ ጨለማን ተገና አድርገህ ወይ ደግሞ እርሻርሻውን ተገና አድርገህ ነው ወደ ቆቦ ከተማ መግባት ምንችለው። በመስመር በመኪና መጠፍ አስችልም። አስገድሰው ወደ ባለ መገፈፍ ወደ ጦርነት ሀገሩ ወደዛ ነው።
4: ከሰሞኑ በርካታ የማህበረሰብ ክፍል ከአላማጣ ከተማ መውጣታቸውን የሚናገሩት የተፈናቃዮቹ አስተባባሪ እስካሁን በቆቦ ከተማ ለመጡ ተፈናቃዮች የሚደረገው ድጋፍ የለም በሚባል ደረጃ መሆኑን ገልጸው የረዴ ድርጅቶች አላማም ግልጽ አይደለም ይላሉ።
10: ሰሞኑን እኮ ከፍተኛ የማራሉ ሰክፍል ነው ካላማጣ እየወጣ ያለው ብዙ ወጣት ነው የወጣው። ለኤንጂኦዎችም ፖለቲካል ክራይስ ወይም በዋር ምክንያት የተፈናቀለ ማህበረሰብ ለመርዳት የመጣ ይመስል ጥያቄያቸው ኖርማሊ ልክ አይደለም። ሳም በፊት የመጡት ራሱ ማለት እርጉዝ፣ መጫት፣ አካል ጉዳተኛ ከስልሳ ዓመት በላይ ምናምን የሚሉ ጥያቄዎች ናቸው የሚበዙትና የእኛን ተፈናቃይ ታሳቢ ያደረገ አይደለም። ይንጆ እየመጣ ያለ
4: ከዚህ በፊት በተደጋጋሚ በጦርነት ምክንያት መፈናቀል ገጥሞናል የሚሉት ተፈናቃዮች ይህ ጦርነት አይቀሬ ከሆነ ለእኛ ታላቅ ፈተና ነው ሲሉም ይደመጣሉ።
8: ከዚህ በፊት የራያ ህዝብ ከመፈናቀል አንጻር ብዙ መከራና ግሳይታል። ወጣቱ በየመንገዱ ተንገላቷል፣ በማንነት ምክንያት ሞቷል። አሁን ደግሞ ከዚህ በፊት ለየት የሚያደርገው ትልልቅ የሃይማኖት አባቶች በመስተኛ የነበሩ አገር ሲያገለግሉ የነበሩ የሃይማኖት አባቶች ጭምር ከ26 ካህናት በላይ ተፈናቅለው ቆቦ ይገኛል። ይህ ጦርነት የሚቀጥል ከሆነና ወደ ቀያችን ማንገባ ከሆነ አስቸጋሪ ነው የሚሆነው ብዬ ነው የማስበው።
4: ጦርነቱ ሊጀመር ይችላል የሚል ስጋት እንዳለ የነገሩኝ ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ኗሪ ትናንት የተወሰነ የከባድ መሳሪያ ተኩስ መኖሩን ይገልጻሉ።
9: ትናንትናም ተኩስ ነበረ በአማያ በአካባቢ ማለት ነው። ከባድ መሳሪያ ይጣላ ነበረ። ከዛ የቆሰለም አንድ ሁለት ወደ አንድ መቶ ሆስፒታል እንደገቡ እናረዳለ ማለት።
4: በተመሳሳይ ትናንት ከቆቦ ከተማ በኩልም የከባድ መሳሪያ ድምፅ መስማታቸውን ተፈናቅለው በቆቦ ከተማ ለሚገኙ ሰዎች ስጋት መሆኑን ነው የሚናገሩት።
9: ሞርተርም ይተኩሳሉ ወደዚህ ወደ ቆቦ ማህበረሰብ የሚተኩስ ትናንትም ከትናንት ወዲያ ነው። ጨው የሚባል ቦታ ራሱ አሁን ስምንት ጊዜ አልፏል። ጨው ስጋት በጣም በከፊት ማሀይለኛ ስጋት ያለው።
4: የሰሜን ወሎ ዞን አደጋ መከላከልና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ የሆኑት አቶ አለሙ ይመር ከሶስት ሳምንታት በፊት 72000 ተፈናቃዮች ከሶስቱ ራያና አላማጣ ከተማ ተፈናቅለው ቆቦ ከተማ እንደሚገኙና ድጋፍ እንደሚያስፈልጋቸው ገልጸው ነበር።
11: የራያ አላማጣ ተፈናቃዮች አሉ፣ የሶስቱ ራያዎች አሉ፣ የኮረም ተፈናቃይ አለ። የአምስት ወረዳ ተፈናቃዮች ራሱ ቆቦ ላይ ያለ በጣም ከሰባ 2000 በላይ የሚሆን ተፈናቃይ ቆቦ ላይ ያለ። ትንሽ ከበድ እያለን እየመጣ ነው። እንግዲህ ድጋፍ ጎረቤት ሀገር ድጋፍም አሁን ባለ ሁኔታ ትንሽ ያስፈልገናል።
4: ለዶይቼ ቬለ ዘገባ ኢሳያስ ገላው።
1: በደቡብ ኢትዮጵያ ህዝቦች ክልል የመሬት መንሸራተትን ጨምሮ በተፈጥሮና ሰው ሰራሽ አደጋዎች የተፈናቀሉ ነዋሪዎችን መልሶ ማቋቋሙን የክልሉ ርዕሰ መስተዳድር አስታወቁም። ተፈናቃዮች እንደሚሉት ግን የመኖሪያ ቤቶች ቢገነባላቸውም የመሰረተ ልማት ጥያቄያቸው አሁንም አልተመለሰላቸውም። ሸዋንግዛው ወጋየሁ ከሐዋሳ ዝርዝር ዘገባ ልኮልናል።
12: የደቡብ ኢትዮጵያ ህዝቦች ክልል የህዝብ ተወካዮች ምክር ቤት 5ኛ የስራ ዘመን 7ኛ መደበኛ ጉባኤውን በአርባ ምንጭ ከተማ አካሂዷል። የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደም በ2018 ዓ.ም መንግስታቸው አከናውኗል ያሉትን የስራ አፈጻጸም ሪፖርት ለምክር ቤቱ አቅርበው አጸድቀዋል። ርዕሰ መስተዳድር ጥላሁን በክልሉ በግብርና፣ በትምህርት፣ በጤና፣ በስራ ዕድል ፈጠራና በተፈጥሮ ሀብት ጥበቃ ተከናውኗል ያሏቸውን ተግባራት በሪፖርታቸው ዘርዝረዋል። በተለይም ባለፉት 3 ዓመታት የመሬት መንሸራተትን ጨምሮ ጨምሮ በተፈጥሮና በሰው ሰራሽ አደጋዎች የተፈናቀሉ ነዋሪዎችን መልሶ የማቋቋም ስራ መከናወኑ ነው ርዕሰ መስተዳድሩ በሪፖርታቸው የጠቀሱት።
13: በክልላችን በተከታታይ በደረሰው የተፈጥሮና ሰው ሰራሽ አደጋዎች ከ6824 የቤተሰብ ኃላፊዎችና ከ42145 በላይ ቤተሰብ አባላት ተፈናቅለው እንደነበሩ ይታወቃል። በዚህም 1956 ቤቶች ግንባታ ተጀምሮ እስካሁን ግንባታቸው በተጠናቀቁ 1641 ቤተሰብ ኃላፊዎችና 8996 ተፈናቃይ ቤተሰቦች እርከብ ክብ ተደርጎ ወደ መደበኛ ኑሮ የተሸጋገሩ ሲሆን 315 ቤቶች ግንባታ ሂደት ላይ ይገኛሉ።
12: በክልሉ በጋሞ በጎፋና በወላይታ አካባቢዎች ደርሶ በነበረው የመሬት መንሸራተት በሺዎች የሚቆጠሩ ነዋሪዎች መፈናቀላቸው ይታወቃል። በተለይም ከሁለት ዓመታት በፊት የብዙዎችን ሕይወት የቀጠፈው በጎፋ ዞን የገዜ ጎፋ ወረዳ ኬንቾ ሻቻ ቀበሌ ተከስቶ የነበረው የመሬት መንሸራተት አደጋ ይጠቀሳል። አስተያየታቸውን ለዶቼ ቬለ የሰጡ ሁለት የዚሁ ወረዳ ነዋሪዎች የመኖሪያ ቤቶች ግንባታ ቢከናወኑላቸውም አስፈላጊ የመሰረተ ልማት ጥያቄዎች ግን አሁንም ምላሽ አላገኙም ይላሉ።
14: ቤቱ በጣም ጥሩ ነው። ቤቱ ገብተናል። ሌላ ደግሞ መብራት የለም፣ ውሃ የለም። በሌላ ነገር ትንሽ ያስቸግረን። ትምህርት ቤት የለም። እሱም ልታስቡ ጥሩ ነው።
15: ቤት አጠቃላይ ተሰርተን እየኖርን ነው። መንገድ አካባቢ ስንመጣ መንገድ ውስጥ ለውስጥ አልተሰራም። ትምህርት ቤት ጭራሽ አልተሰራም። ጭራሹን እዚህ የለም። ያው ሸራ ውስጥ እየተማሩ ናቸው ልጆች። መንግስትም በድንገት ካገዘን ይሰራል በሚል አላማ ላይ አለን።
12: ዶክተር አወቀ አምዛይ በደቡብ ኢትዮጵያ ህዝቦች ክልል የአማሮ ምርጫ ክልልን በመወከል የፌዴራል የህዝብ እንደራሴዎች ምክር ቤት አባል ናቸው። ዶክተር አወቀ በክልሉ በተፈጥሮና በሰው ሰራሽ አደጋዎች የተፈናቀሉ ዜጎችን መልሶ ለማቋቋም ተካሂዷል በተባለው ስራ ዙሪያ ተከታዩን አስተያየት ለዶቼ ቬለ ሰጥተዋል።
16: በተፈጥሮ የተፈናቀሉትን የጎፋን በተለይ እሱ ተመልሶ ሊሆን ይችላል። ግን በአጠቃላይ የሰው ሰራሽና የተፈጥሮን አንድ ላይ ስናደርግ ግን ተፈጥሮን ስንወስድ የዳሰነች ኦልሞስት የተወሰነ መፍትሄ አድርጓል። ተረባርቧል። ውሃና ኤነርጂ ሚኒስቴር ተረባርቧል። ክልሉም ተረባርቦ ውጤታም ትቷል። ያላለቀም እሱ ቁጥሩ አሁንም አስተማማኝ ቁጥር አይመስለኝም። 42000 ነው። ምክንያቱም አማሮ ራሱ እኮ ኮሬዞን ሪፖርት ሲያደርግ የነበረው ከዚህ በፊት 50 ምናምን ሺ፣ ምንም የተለየ ነገር የለም። ባለፉት 4-5 ዓመታት ህዝቡ ወደ ነበረበት አልተመለሰም። ስለዚህ በቂ ትኩረት ሰጥ አይመስለኝም።
12: የደቡብ ኢትዮጵያ ህዝቦች ክልል የመሬት መንሸራተት በተደጋጋሚ ከሚከሰትባቸው አካባቢዎች በቀዳሚነት ይጠቀሳል። በክልሉ ከ2016 ዓ.ም ወዲህ ብቻ በጋሞ ዞን ጋጮ ባባ ወረዳ 125፣ በጎፋ ዞን ገዜ ጎፋ ወረዳ 229፣ በወላይታ ዞን ካውኮይሻ ወረዳ 11 ሰዎች በናዳ ምክንያት ህይወታቸው እንዳለፈ መረጃዎች ያሳያሉ። የህዝብ እንደራሴዎች ምክር ቤት አባሉ ዶክተር አወቀም በቀጣይ ሊከሰቱ የሚችሉ ተጨማሪ አደጋዎችን ለመቀነስ መደረግ አለበት የሚሉትን ጠቅሰዋል።
16: በእርግጥ የተፈጥሮ ችግሮችን መተንበይ እንኳን ለእኛ ሀገር ቀርቶ በጣም አድገዋል። ለመስባሉትም በጣም ፈጥናል። ዞሮ ዞሮ ግን የተወሰኑ ስራዎችን መስራት ይቻላል። ለረጅም ጊዜ እቅድ ይዞ በአጭር ጊዜ ውስጥ መፍታት በጣም አስቸጋሪ ሊሆን ይችላል። ሰው ቀየውን ለቆ እሺ ብሎ ላይወጣ ይችላል። በረጅም ጊዜ ስትራቴጂ ተይዞ ግን በጣም እነኝህ የናዳ ችግር ያለባቸውን አካባቢዎች በዛፎች የመሸፈን ሰውን ከዛ ማስነሳት እና አመቺ አካባቢዎች ማስፈር እነኝህ ስትራቴጂዎች መነደፍ አለባቸው እየገምታለሁ።
12: ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
1: ዛሬ አዲስ አበባ ውስጥ የተጀመረው 49ኛው የአፍሪካ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ለአህጉሪቱ የጸጥታ ችግሮች ትኩረት እንዲሰጥ የፖለቲካ ተንታኞች ጠየቁ። ዝርዝሩን እስክንድር ፍሬው ከአዲስ አበባ ልኮልናል።
17: 49ኛው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ የሚካሄደው በተለያዩ የአህጉሪቱ አካባቢዎች የተከሰቱ ግጭቶች እልባት ሳያገኙ በቀጠሉበትና የቀይ ባህር የመርከቦች እንቅስቃሴም ስጋት ውስጥ በወደቀበት ወቅት ነው። በይፋ የተገለጸው የስብሰባው መሪ ሐሳብ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶች ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት የሚል ነው። የጸጥታና የፖለቲካ ተንታኞች ግን ከልማት ጋር የተያያዘው ይህ መሪ ሐሳብ በአህጉሪቱ በቀጠሉት ግጭቶችና የጸጥታ ስጋቶች እንደሚዋጥ ይገምታሉ። የፖለቲካ ሳይንስ መምህርና ተንታኝ የሆኑት ዶክተር አስናቀ ከፋለ ለዶቼ ቬለ እንደገለጹት የሚኒስትሮቹን ስብሰባ ትኩረት ሊወስዱ የሚገባቸው የጸጥታ ጉዳዮች በርካታ ናቸው።
3: የጸጥታ ጉዳዮች ስቲል አሁንም ቢሆን አህጉሪቷን የሚፈታተኑ ናቸው። ለምሳሌ የሱዳን ጉዳይ እንደቀጠለ ነው። ዲአርሲና ሩዋንዳ መካከል ያሉ ግጭቶች እንደቀጠሉ ናቸው። እንዲያውም ባለፉት ሁለት ሶስት ዓመታት የምንመለከተው የአፍሪካ ህብረት ሚና ግጭቶች ከመፍታት እና ከማስተዳደር አኳያ መዳከም ሁኔታ ያሳየ መሆኑ ይታያል።
17: የሚኒስትሮቹ ስብሰባ አንዱ ተግባር በመጪው ጥቅምት በግብጽ ለሚካሄደው የመሪዎች ስብሰባ አጀንዳዎችን ማዘጋጀት ነው። የወቅቱ የአፍሪካ ህብረት ሊቀመንበር ለአመቱ የተመረጡ ምክትል ሊቀመንበርና ሌሎች አመራሮች እንደዚሁም በአምስቱ የሀገሪቱ አካባቢዎች ያሉ የኢኮኖሚ ማህበረሰቦች መሪዎች በጥቅምቱ ስብሰባ ላይ ይሳተፋሉ። በእንግሊዝኛ ምህጻረ ቃል ISS በመባል በሚታወቀው የጸጥታ ጥናት ተቋም ተመራማሪ የሆኑት ሙሳ ሶማሆሮ ለዶቼ ቬለ እንደገለጹት የሚኒስትሮቹና በኋላም የመሪዎቹ ስብሰባ በሀገሪቱ የጸጥታ ችግሮች ላይ ማተኮራቸው የሚጠበቅ ነው። የጥቅምቱ የመሪዎች ስብሰባ በአፍሪካ ህብረትና በየአካባቢው ባሉ የኢኮኖሚ ማህበረሰቦች መካከል ባለው ቅንጅት ላይ የሚነጋገር መሆኑም አጀንዳ የሚቀርጸው ይሄኛው ስብሰባ በሰላምና በጸጥታ ላይ እንዲያተኩር እንደሚያደርገው አመልክተዋል። የአፍሪካ ህብረት የሚከተለው መርህ በየአካባቢው ያሉ የኢኮኖሚ ማህበረሰቦች በአቅራቢያቸው ያሉ ግጭቶችን ለመፍታት ቅድሚያውን እንዲወስዱ ይጠይቃል። በመክፈቻው ላይ የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ አሁን በአለም ላይ ያለው ሁኔታ አሳሳቢ መሆኑን ገልጸዋል። ስብሰባው የሚካሄደውም በአፍሪካ ኢኮኖሚ ላይ ተጽዕኖ ሊያሳድሩ የሚችሉና ውስብስብ የሆኑ ጂኦፖለቲካዊ ክስተቶች እየታዩ ባሉበት ወቅት እንደሆነ አስታውሰዋል። ህብረቱ ከዚህ አንጻር ከአጉሪቱ ውጪም ሆነ በአጉሪቱ ውስጥ ተከስተው ተጽዕኖ ያሳደሩ ባሉ ግጭቶች ላይ መወያየት እንዳለበት ዶክተር አስናቀ ያምናሉ።
3: ካለፉት ለሶስት አመታት እንደምናየው እነዚህ የባለ ብዙ ወገን የዲፕሎማቲክ ተቋማት እየተዳከሙ ጥቂት አያላን ሀገሮች ወይም ደግሞ የአካባቢ አያላን የሆኑ ከፍተኛ ኃይል ያላቸው ሀገሮች ከፍተኛ ሚና እየተጫወቱ ናቸው ያሉት። ግጭትን በማባባስ ሚና እየተጫወቱ ነው ያሉት። የአፍሪካ ህብረት እዚህ ላይ ሊወያይና ውሳኔ ሊወስድ የአፍሪካ ህብረት በኮንስቲቲቲቭ አክቱ በመስረሻ ዶክመንቱ መሰረት ዋናው የአፍሪካ ውስጥ የሚከሰቱ ግጭቶችን ለመፍታት ጥረት የሚያደርግ ተቋም መሆኑን ማረጋገጥ አለበት።
17: 49ኛው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ሊካሄድ የነበረው በግብጽ ነው። ባለፈው የሰኔ ወር መጨረሻ የአፍሪካ ህብረት ይህንን ስብሰባ ከግብጽ ወደ አዲስ አበባ ያዛወረውና ቀኑንም የቀየረው ቆየት ብሎ ነው። በይፋ የሰጠው ምክንያት ግን የለም። ሶማሆሮ እንደሚሉት ስብሰባው ወደ አዲስ አበባ የተዛወረው ግብጽ በዚያን ሰዓት ማስተናገድ እንደማትችል በማስታወቋ ነው። ግብጽ ስብሰባውን ማስተናገድ እንደማትችል የገለጸችው በተለያዩ ሀገራት የተከሰተውን የኢቦላ ወረርሽኝ በምክንያትነት በመጥቀስ መሆኑን የተለያዩ የመገናኛ ብዙሃን ዘገባዎች አመልክተዋል። ይህንን በዝርዝር ያልጠቀሱት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሀገራቸው በኢቦላ ከተጠቁት አፍሪካውያን ጋር እንደምትቆም በዛሬው የመክፈቻ ንግግራቸው ገልጸዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
1: ዜና መጽሔቱ እስካሁን የተከታተላችሁትን ይመስል ነበረ። በቀጥታ ወደ ሳምንታዊ ዝግጅቶቻችን እናልፋለን። ቀዳሚው ጤናና አካባቢ ነው። ጤናና አካባቢ የወባ ስርጭትና የመከላከል ሂደት በምዕራብ ወለጋና በኒሻንጉል ጉሙዝ የሚል ርዕስ ተሰጥቶታል። የአሶሳ ወኪላችን ነጋሳ ደሳለኝ እንደሚከተለው አጠናቅሮታል።
18: ጤናና አካባቢ።
19: ጤና ይስጥልኝ አድማጮቻችን። በጤናና አካባቢ ላይ የሚያተኩሩ መሰናዶዎችን አሁን ጀምረዋል። በዛሬው ዝግጅታችን የወባ በሽታ ስርጭትን እንቃኛለን። የዓለም የጤና ድርጅት እንደ አውሮፓውያኑ አቆጣጠር በ2024 ያወጣው መረጃ እንደሚያመለክተው የወባ በሽታ በዓለም አቀፍ ደረጃ በከፍተኛ ሁኔታ ከሚሰራጩና በርካታ ሰዎችን ከሚያጠቁ በሽታዎች ውስጥ ይመደባል። የዓለም አቀፉ ጤና ተቋም ከሁለት ዓመት በፊት ያወጣው መረጃ እንደሚያሳየው በ80 ሀገራት ውስጥ ከ280 ሚሊዮን በላይ የሚገመት ሰዎች በወባ መጠቃታቸውንና ከግማሽ ሚሊዮን በላይ የሚሆኑት ደግሞ በወባ ሕይወታቸውን ማጣታቸውን አመልክተዋል። በኢትዮጵያ ሞቃታማ የአየር ንብረቶች ባላቸው ክልሎችም ስርጭቱ ከፍተኛ መሆኑንና በርካታ ሰዎችን እያጠቃ እንደሚገኝ የተለያዩ መረጃዎች ያመለክታሉ። ከአንድ ዓመት በፊት በምዕራብ ወለጋ ዞን ውስጥ ወባ በወረርሽኝ መልክ ስርጭቱ ተስፋፍቶ እንደነበር ተዘግበዋል። በቤኒሻንጉል ጉሙዝ ክልል ውስጥም የወባ ስርጭት በዚህ ክረምት በተለያዩ ቦታዎች ተስተውለዋል። የወባ ስርጭት መጠን በጣም ዝቅተኛ ሆኖ የቆየ ሲሆን ወደ በረሃማ ቦታዎች ለስራና ንግድ ከሚደረጉ እንቅስቃሴዎችና ሌሎች ጉዳዮች ጋር በተገናኘ በበርካታ ሰዎች ላይ ታይተዋል። አቶ ሽፈራው ይልማ በአሶሳ ከተማ ወረዳ አንድ ነዋሪ ሲሆኑ ሰሞኑን በአንድ የግል ሕክምና ተቋም በዚሁ በወባ በሽታ ታመን ለመታከም ነበር የተገናኘ ነው። በሕክምና ተቋሙ ካገኘዋቸው 8 የሚደርሱ ሰዎች መካከል 6ቱ ወባ በሽታ መታመማቸውን አመልክተዋል። በወባ በሽታ በተደጋጋሚ መታመማቸውን የገለጹት አቶ ሽፈራው የክረምት ወቅትና ያየር ንብረት መለዋወጥ ተከትሎ ውባ በሽታ እንደሚበረታ ገልጿል። ባሶሳና አካባቢው የውባ በሽታ ስርጭት ዝቅተኛ መሆኑን ተናገሩት ነዋሪው። ከቅርብ ጊዜ ወዲህ ደግሞ በርካታ ሰዎች በዚሁ በሽታ ታመው ወደ ሕክምና ቦታ እንደሚሄዱ ጠቁመው በዚሁ ክረምት ከውባ በሽታ ጋር በተገናኘ የራሳቸውን ልምድ አብራርተዋል።
18: ውባ በተለይ በ20 ቀን በ30 ቀን እንዲሁም አንዳንዴ በሁለት ወር ውስጥ ድጋሜ የሚመጣበት አግባብ በጣም ሰፊ ነው። በጣም እንግዲህ ታካሚውን ታያለ። ብዙ ሰው ነው እዚህ ወባ፣ ሁሉም ሰው ስጠይቃቸው ወባ እንደታመሙ ነው የሚነግሩና ይህም የሆነው ምናልባት ከክረምቱ ጋር ይሁን ከአየሩ መለዋወጥ ጋር ተያይዞ እንደሆነ ምክንያቱን አናቅም፣ ግን በጣም የወባ ስርጭቱ በጉልህ ሰፍቶ የሚታይ ነው። ምናልባት እንደ መከላከያ ያሉ ነገሮች ካልተወሰዱ ርጭት የሚባለው በከተማም በገጠርም ልክ በገጠር ላይ እንደሚታየው በከተማም ይሄ ስራ ካልተሰራ በተለይ በረሃ ለስራ የወጡ ሰዎች ታመው ነው እየመጡ ያሉት። ከሞቃታም አካባቢ ያሉ አካባቢዎች ላይ ስርጭቱ በጣም ሰፊ ነው። አብዛኛው ሰው እንግዲህ ታሞ በወባ ምክንያት መርፌ እጁ ላይ ያሰር አታይም። እንግዲህ 3 መርፌ እስከ 5 መርፌ በተለይ ኪኒኑን ያው ለምዶትና መርፌው ካልሆነ አይሻለንም እና ይሄ ነገር በጣም አሳሳቢ ነው። እንደ መንግስትም ትኩረት ቢሰጠው በዛ ላይ ለህመም ለመታገም የምታወጣው ወጪ ምናልባት አንዳንድ ቦታዎች ላይ ለወባ መራባት ምክንያት የሚሆኑ ቦታዎች የተፈጠሩ ይመስለኛል። እነዚህ ቫይቫክስ እና ቢጫ ወባ የሚባሉት አይነቶች ናቸው በጣም እየበዙ ያሉት። ካልታከምናቸው በአንዴ ነው ሰውነታቸው የሚቆጣጠሩትና የህክምና እንደውም እዚህ ጋር መኖሩ በጣም እድለኞች ነን ነው የምለው።
19: የወባ በሽታ ከ2015 ዓ.ም ጀምሮ ለ2 ዓመት ያህል በወረርሽኝ መልክ ተከስቶ የነበረበት የምዕራብ ወለጋ ዞን ውስጥ እስከ 2017 ዓ.ም በርካታ ሰዎች ላይ ጉዳት ማድረሱ ተዘግቧል። በዞኑ 22 በሚደርሱ ወረዳዎች ውስጥ የወባ በሽታ ስርጭት የሚስተዋል ሲሆን ስርጭቱ በዚህ ዓመት ድሮ ከነበረው የወረርሽኝ

0: ውጭ በጣም ወጣ ያሉ የገጠር ቀበሌዎች ላይ ትንሽ የታየበት ሁኔታ አለ። ግን እንደ ከዚህ በፊቱ ሳይሆን በጣም የወረደ ነው። ዘንድሮ መድኃኒትም ተገኝቶ መድኃኒትም የተሰራጨ ነው። እንደ ከዚህ በፊቱ አይደለም ማለት ነው። አሁን ያለው የወባ ሁኔታ
1: የምዕራብ ወለጋ ዞን ጤና መምሪያ በዞኑ የወባ ስርጭትን በተመለከተ በሰጠን ማብራሪያ በአንድ ወር ውስጥ እስከ 20,000 በሚደርሱ ሰዎች ላይ የወባ እንደሚታይ ገልጸው በሰው ሕይወት ላይ እስካሁን ያደረሰው ጉዳት አለመኖሩን አብራርተዋል። በዚህ ክረምት ወቅት ስርጭቱ መኖሩን የገለጹት የዞኑ ጤና መምሪያ ኃላፊ አቶ መስፍን ጣሰው ከባለፈው ዓመት ጋር ሲነጻጸር በዞኑ ያለው የወባ ስርጭት ዝቅተኛ መሆኑን ገልጸዋል። በዚህ 2018 ዓ.ም በወባ በሽታ የተመዘገበ የከፋ ጉዳት የለም ያሉት ኃላፊው በዞኑ የወባ ስርጭት በየዓመቱ በስፋት የሚስተዋልባቸው 6 ወረዳዎች የኬሚካል ርጭት በቅርቡ ይካሄዳል ብለዋል። ስርጭቱ እየጨመረ ነው። ቢሆንም የመድኃኒት አቅርቦት ስላለ የተለየ ጉዳት አላደረሰም። በተጨማሪም በ6 ወረዳዎች የጸረ ወባ ኬሚካል ርጭት ሊካሄድ ነው። እስካሁን በጥሩ ደረጃ ላይ ነው ያለ ነው። በዚህ ዓመት ስርጭቱ አልነበረም። ክረምት መግባቱን ተከትሎ ነው ስርጭቱ በወረዳዎች መታ የተጀመረው። በዞኑ በወረርሽኝ ደረጃ የታየ የለም። ነገር ግን በወባ ተይዞ ወደ ጤና ተቋም የሚመጣ ሰው አለ። በአጠቃላይ በአንድ ወር ውስጥ 20,000 ያልበለጠ ሰው ላይ ወባ ተገኝተዋል። ከሕክምና ጋር ተያይዞ ከተለያዩ የአገሪቱ ክፍሎች ከመንግስት ጤና ተቋማት የመድኃኒት እጥረት መኖሩን እና በብዛት ከግል ተቋማት ለወባ ሆነ ለተለያዩ በሽታዎች መድኃኒት እንደሚያገኙ ነዋሪዎች ይገልጻሉ። ለአብነትም ከሁለት ዓመት በፊት የትራንስፖርት ችግር በመኖሩ ተቋሙ መድኃኒት በካርጎ ጭምር ሲያስመጣ የነበረ ሲሆን የተጠቃሚ መብዛት ጋር ተያይዞ የመድኃኒት እጥረት በከፍተኛ ሁኔታ ይስተዋል እንደነበር በወቅቱ የነበሩ የተቋሙ የስራ ኃላፊዎች አብራርተዋል። በተጨማሪም የተወሰኑ የምዕራብ ወለጋ ዞን ወረዳዎች አገልግሎት የሚያገኙት ከአሶሳ ጠቅላላ ሆስፒታል በመሆኑ ከፍተኛ የተጠቃሚ ቁጥር በየቀኑ እንደሚመዘገብ ተጠቁመዋል። በወባ በሽታ ታመው ሲታከሙ አግኝተን ካነጋገርናቸው መካከል አቶ ዮሐንስ እገዙ አንዱ ሲሆኑ ከበሽታው በተጨማሪ የሕክምና ዋጋ ከፍተኛ መሆኑን ይገልጻሉ። ከዚህ ቀደም በመጠነኛ ዋጋ ይገዙ የነበሩ በሕክምና ባለሙያዎች የሚታዘዙ መድኃኒቶች ዋጋም በእጥፍ መጨመሩን የሚናገሩት አቶ ዮሐንስ በተለይም በግል የሕክምና ተቋማት ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎችን አቅም ያገናዘበ አለመሆኑን አክለዋል። እንደዚህ አይነት የዋጋ ጭማሪዎችን የሚመለከታቸው የመንግስት ተቋማት በቂ መድኃኒት በማቅረብ አሊያም የዋጋ ማስተካከያ በማድረግ ለሁሉም የህብረተሰብ ክፍል ተደራሽ ይሁን የሚል ሀሳብ አቅርበዋል።
2: ያው ክረምት ከመግባቱ ጋር ተያይዞ በየቦታው እንደዚህ የውሃ የሚያቁሩ አካባቢዎች ተያይዞ እነዚህ የወባ ስርጭቱ ከፍተኛ ሆኗል። ግን ከዚህ በፊት ከነበረው የተለየ የሚያደርገው በጣም ብዛቱ በርከት ያለ ታማሚ አለ እና እንደ አይነት እንትኖች አሉብን። ወደ ህክምናም ስንሄድ ያው የምርመራ ዋጋና የመድኃኒት ዋጋው እጅግ ከፍተኛ ነው። ያው ካለው ከኑሮ ውድነት ጋር ተያይዞ የመድኃኒት ዋጋ ከፍተኛ ነው። እንደ አይነት ችግሮች አሉብን። ወባ በጣም ስርጭቱ ከባለፈው በጣም ጨምሯል። አይ አሁን እንደምናየው የርጭትም እየተካሄደ አይደለም። በሌለቤት ያለው ርጭት ከዚህ በፊት ይደረግ ነበር፣ አሁን የለም። የመድኃኒት እንትን በግል ነው እንጂ በመንግስትም እንትን ማግኘት አልቻለም። እስከ 1100 ብር ድረስ ነው አሁን እየገዛን ያለን። በግል ነው በአብዛኛው የምንገዛ በግል ነው።
1: ሌላው በቤኒሻንጉል ጉሙዝ ክልል ኡራ ወረዳ ነዋሪ የሆኑት አቶ አብዱራዛቅ የህዝብ ማመላለሻ መኪና አሽከርካሪ ናቸው። በዚህ ሐምሌ ወር በወባ ታመው 2 ጊዜ ወደ ሕክምና ተቋም ሄደዋል። ወባ በሽታ መድኃኒት ከመንግስት ተቋማት ይልቅ በግል የጤና ተቋማት በስፋት እንደሚገኝም አክለዋል።
3: ክረምት ከመሆኑ መጠን አንጻር ደግሞ አሁን ወባ በጣም በጣም በጣም ከፍተኛ ጉዳት እያደረሰ ነው ያለው። እኔ በተደጋጋሚ በወባ ነው የምጠቃው፣ በሽታ ተጠቅቼ አላውቅም። በወባ ግን በተደጋጋሚ በሚባል ሰዓት እየተጠቃው ነው እና ያው እንግዲህ ያው የአየር ንብረት ለውጥም አለ። እንደገና ደግሞ ለስራ ጉዳይ ያው በአካባቢ በወረዳውን በቀበሌ ስንንቀሳቀስ እዛ አካባቢ ከፍተኛ የወባ ስርጭት አለ። ስለዚህ ከዛ መታ አየር ንብረት ስለውጥ ወደ ከተማ ውስጥም አለ ባያጋነንም፣ ግን አየር ንብረት ለውጥ ስታደርግ የባሰ የዛን ሰዓት ነው ወባ እና በአካባቢ ነው። ወደ ገጠር ወጣ ብለህ ስትመለስ በረሃ ነው እንደምታወቀው ቤኒሻንጉል ጉሙዝ ሪጅን። ስለዚህ በግል ካልሆነ ያው መንግስት እንደምታወቁት በመንግስት ቢሮ አታገኘም መድኃኒት፣ ወይ ከውጭ ነው የምትገዛ። ብር ካለ በግልህ ታከማለህ። በአብዛኛው የበለጠ በሽታ ያለው በወባ ነው፣ በቃ በአሁን ሰዓት ማለት ነው፣ ወቅቱ ነው።
1: በቤኒሻንጉል ጉሙዝ ክልል ባለፈው ዓመት የወባ በሽታን ለመከላከልና የሚያደርሰውን ጉዳት ለመቀነስ ከአጋር አካላት ጋር በመሆን በርካታ ጸረ ወባ ኬሚካል ርጭት መከናወኑን በመቶ ሺዎች የሚቆጠሩ አጎበሮችም ለህብረተሰቡ መዳረሱን የክልሉ ጤና ቢሮ መረጃ አመለክታል። በዚህ ዓመት በክልሉ የወባ መከላከል ጥረቶችን

0: አበባ ያለበትን ደረጃ በተመለከተ ከክልሉ ጤና ቢሮ ከሚመለከታቸው የስራ ክፍሎች መረጃ ለማግኘት በተደጋጋሚ ያደረግነው ጥረት ፈቃደኛ ባለመሆናቸው አልተሳካም። ከዚህ ቀደም ወባ በወረርሽኝ መልክ ተከስቶበት የነበረው የምዕራብ ወለጋ ዞን የወባ ስርጭትን ለመግታት ከፍተኛ ጥረት እያደረገ እንደሚገኝ አመልክተዋል። አድማጮቻችን፣ ለዛሬው ያዘጋጀነው መሰናዷችን ይህንን ይመስል ነበር። ከዝግጅቱ ጋር ነጋሳ ደሳሌ ነበርኩ። ጤና ይስጥልኝ።
1: ወደ ሌላኛው ሳምንታዊ ዝግጅታችን እናልፋለን። አውሮፓና ጀርመን ነው። ቀደም ሲል እንዳልኩት አዲሱን የብሪታንያ ጠቅላይ ሚኒስትር የሌበር ፓርቲ ፖለቲከኛ የአንዲ በርንሃምን ማንነትና ስራን የቃኘው ዝግጅት በድጋሚ ይሰማበታል። ሂሩት መለሰ ነች አጠናቀረችው።
2: አውሮፓና ጀርመን
3: በጣም ታዋቂ የብሪታንያ ፖለቲከኛ ናቸው። ብሪታንያ ከአውሮፓ ህብረት አባልነት ከወጣች ከአስር ዓመት ወዲህ ከተሾሙት ጠቅላይ ሚኒስትሮች ሰባተኛው የሌበር ፓርቲ ፖለቲከኛ አንዲ በርንሃም። በርንሃም ባለፈው ሰኔ ከጠቅላይ ሚኒስትርነት ኃላፊነታቸው የለቀቁትን ኪር ስታርመርን የተኩት በማከርፊልድ የምርጫ ክልል ውስጥ በተካሄደ የሟሟያ ምርጫ በአብላጫ ድምፅ ካሸነፉና ባለፈው አርብም የሌበር ፓርቲ አባላት የፓርቲው መሪ አድርገው ከመረጧቸው በኋላ ነው። የቀድሞ የግሬተር ማንቸስተር ከንቲባ የ56 ዓመቱ በርንሃም ትናንት ከበኪንግሃም ቤተ መንግስት ከተመለሱ በኋላ ባሰሙት ንግግር ሁሉም ሰው አገሪቱ መሆን ባለባት ቦታ ላይ እንዳልሆነች ሊሰማው ይችላል ሲሉ ተናግረው የተሻልን መሆን አለብን፣ የተሻልንም እንሆናለን፣ ተስፋውንም እንመልሳለን በማለት ቢሮቸው በሚገኝበት በዳውኒንግ ስትሪት 10 ለተሰበሰበው ህዝብ ቃል ገብተዋል። ህዝቡ በፖለቲካው እንደተሰላቸው አውቃለሁ፣ ሰማችኋለሁ። እውነቱን መናገር ፈልጋለሁ። ጥሩ አልነበርንም። የተሻልን መሆን አለብን፣ እንሆናለንም። ይህንን ጊዜ ለብሪታንያ ወሳኝ ስራ የሚከናወንበት ወቅት እናደርገዋለን። ባለፉት 40 ዓመታት ከነበረው ትልቅ ለውጥ እናመጣለን። በሌበር ፓርቲ ግንባር ቀደም ፖለቲከኛ ሆነው የሚታዩት በርንሃም በአገር አቀፍም ሆነ በአካባቢ ፖለቲካ ውስጥ 10 ዓመታት የዘለቀ ልምድ አላቸው። ለመጀመሪያ ጊዜ ወደ ፓርላማ የገቡት በጎርጎሮሳዊ 2001 ዓ.ም ነው። በጠቅላይ ሚኒስትር ቶኒ ብሌር የስልጣን ዘመን በሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤት ከፍተኛ ባለስልጣን ሆነው አገልግለዋል። ብሌርን በተኩት በጎርደን ብራውን ጠቅላይ ሚኒስትርነት ወቅትም በፋይናንስ ሚኒስቴርና በባህል መምሪያ በተለያዩ ኃላፊነቶች ላይ ሰርተዋል። በኋላም የጤና ሚኒስትር ነበሩ። በርንሃም የሌበር ፓርቲ መሪ ለመሆን በ2010ና በ2015 ዓ.ም ተወዳድረው ነበረ። በጎርጎሮሳዊ 2017 ዓ.ም ደግሞ የግሬተር ማንቸስተር ከንቲባ ለመሆን ከፓርላማ ወጡ። በርንሃም ሰሜናዊ ኢንግላንድ በሚገኘው 2.8 ሚሊዮን ሕዝብ መኖሪያ ለሆነው ለግሬተር ማንቸስተር ከንቲባነት 3 ጊዜ ነው የተመረጡት። በአጠቃላይ ለ9 ዓመታት የከተማይቱ ከንቲባ ነበሩ። የዶቼ ቬለ የለንደን ዘጋቢ ድልነሳው ጌታነህ እንደሚለው ታዋቂው የግሬተር ማንቸስተር ከንቲባ በርንሃም ለብሪታንያ ጠቅላይ ሚኒስትርነት ለመታጨት ያበቃቸው በግሬተር ማንቸስተር ያሳኳቸው ጉልህ ስራዎቻቸው ናቸው።
4: ግሬተር ማንቸስተር በተባለው ከተማ በከንቲባነት በመምራት ያገኙት ከፍተኛ ልምድ አላቸው። ይሄ ልምዳቸው ምንድን ነው? በማህበራዊ ፍትህ፣ በጤና አገልግሎትን ማሻሻል እና በአካባቢ አስተዳደር ጉዳዮች ላይ ጠንካራ አቋም ያላቸው ፖለቲከኛ ናቸው። ሰር ኪር ስታርመር ከስልጣን እንዲለቁ ብዙ ግፊት በተጫነ ጊዜ እኒህ የግሬተር ማንቸስተር ከንቲባ የነበሩት ጠቅላይ ሚኒስትር መሆን አይችሉም፣ ምክንያቱም የፓርላማ አልነበሩም፣ የከተማ የማንቸስተር ከንቲባ እንጂ። እና ሌላ ምርጫ እንዳጋጣሚ አንዱ አባል ለቆላቸው እንዲመረጡ ተደርጎ እንግዲህ በፓርላማው ግፊት ነው የተሻለ መሪ፣ የተሻለ አመራር ያመጣሉ ተብሎ የተመረጡት። እና እሳቸው እንግዲህ እንዳልኩሽ ከፍተኛ ልምድ አላቸው። ከዚህ በፊትም በመንግስት የሚኒስትርነት ደረጃ አገልግለዋል። ከዚያም ደግሞ በከንቲባነት እንግዲህ በቅድም ባልኩሽ ዘርፎች ውስጥ ብዙ የስራ ልምድ ያላቸው ሰው ናቸው።
3: ይሁንና በርንሃም የፓርላማ አባል ባለመሆናቸው የፓርቲያቸው መሪ መሆን ስለማይችሉ በጎደለ ቦታ ለፓርላማ አባልነት ተወዳድረው ካሸነፉ በኋላ በፓርቲው መሪነት ተመርጠው ነው ጠቅላይ ሚኒስትር ለመሆን የበቁት። ሂደቱንና ምክንያቱን ድል ነሳው ያስረዳል።
4: አንድ አካባቢ አንድ የፓርላማ አባል ከሞተ ወይም ደግሞ አንድ የፓርላማ አባል ከስራው ከለቀቀ ያ ቦታ እንደገና ምርጫ ይካሄድበታል። ሁሉም የፖለቲካ ፓርቲዎች ይወዳደራሉ። እና ምንድን የተደረገው አንድ የሌበር ፓርቲ በህመም ምክንያትና ሌላ ስራዎችን በመስራት ከእስራኤል ጥቂያለሁ ከፓርላማ አባልነት የለቀኩ ሲል ያ ቦታ ክፍት ሆነ ማለት ነው። ያ ክፍት ሲሆን የኮንሰርቫቲቭም የሌሎችም ፓርቲዎች ሁሉም ውድድር አድርገው አንዲ ባኒሃም እንዳጋጣሚ በውድድሩ አሸንፈው ኤምፒ ሆኑ ማለት ነው። የፓርላማ አባል ሲሆኑ እንግዲህ መሪ መሆን ይችላሉ። መጀመሪያ የሚሆነው በአገሪቱ ህግ መሰረት ምን ነው? የፓርቲው መሪ ሆኖ መመረጥ አለባቸው። አርብ ዕለት ያ በፓርቲው መሪነታቸው ተረጋገጠላቸው። አርብ ዕለት ከተረጋገጠ በኋላ የጠቅላይ ሚኒስትርነት ሹመታቸውን ይዘው ወደ ንጉስ ቻርልስ ሄዱ። ንጉስ ቻርልስ ያንን ደብዳቤያቸውን ከተቀበሉ በኋላ ደብዳቤያቸውን በማጽደቅ አዲስ ካቢኔቶችንና አመራሩን መጀመር ትችላለህ የሚል ብሯኬ ሰጧቸው። በዚያ መሰረት ነው አሁን እንግዲህ ጠቅላይ ሚኒስትር የሆኑት። የከንቲባነቱን ስልጣን ለቀው ነው ወደዚያ ውድድር የገቡት።
3: ህዝቡ ምን እያለ ነው ስለሳቸው? እንግዲህ አሁን እንደምናየው ባለፉት 10 አመታት በየጊዜው በወራትም ሊሆን ይችላል አመት አልፎም ሊሆን ይችላል ጠቅላይ ሚኒስትሮች ይቀያየራሉና ምን ይላል አሁን ህዝቡ? በሳቸው መምጣት ደስተኛ ነው ወይንስ ምን እያለ ነው? እየተቸ ነው?
4: ሁልጊዜም አንድ መሪ ለምርጫ ሲቀርብ ሁልጊዜ ህዝብ በጉጉት ነው የሚጠብቀው። ከነገ ከነገ ወዲያ በሚያደርጋቸው የስራ ክንዋኔዎቹ ነው እንደገና ህዝቡ እንግዲህ ፍርድ እየሰጠ የሚሄደው። በአሁኑ ደረጃ ግን እኒህ ሰውዬ ከፍተኛ የሆነ የህዝብ ተቀባይነት ነው ያላቸው።
3: ምክንያቱ ምንድን ነው?
4: እንግዲህ በዚህ በብሪታንያ ውስጥ ካሉት ከተሞች ውስጥ ግሬተር ማንቸስተር የሚባለው አካባቢ በጣም በድህነት የተራቆተ አካባቢ ነው። ብዙ በየጊዜው የሚመጡት መሪዎችን በዚህ አካባቢ ያሉ የልማት ስራዎችን የጤና ስራዎችን በፍጹም ምንም አገልግሎት እንዲያገኙ አላደረጓቸውም ነበር፣ በትራንስፖርትም በሁሉም መንገድ። እኒህ ሰውዬ የግሬተር ማንቸስተር ከንቲባ ሆነው ከተመረጡ በኋላ ግን በአካባቢው የሚገኙ የማህበራዊ፣ የፍትህ፣ የጤና አገልግሎቶችን በኢኮኖሚም በሌሎችም ያሉትን ከሌሎች አካባቢዎች የላቀች እንድትሆን አድርገዋቸዋል። ይሄ ነው እንዲወደዱ ያደረጋቸው።
3: ለመሀል ግራው የሌበር ፓርቲ መሪነት ከተመረጡ ከሶስት ቀናት በኋላ የጠቅላይ ሚኒስትርነቱን መንበረ ስልጣን የጨበጡት በርንሃም የብሪታንያው ንጉስ ሳልሳዊ ቻርልስ መንግስት እንዲመሰርቱ ትናንት በጠየቋቸው መሰረት ትናንት ማምሻውን የካቢኔ አባላቶችን ሾመዋል። አዲሱ ካቢኔያቸው ከስታርመር ሚኒስትሮች ሁለቱን ብቻ በማስቀረት የተቀሩትን ኃላፊነቶች ለአዳዲስ ሚኒስትሮች የሰጠ ነው። ከመካከላቸው በስታርመር የመጨረሻው የስልጣን ዘመን በገዛ ፈቃዳቸው ከመከላከያ ሚኒስትርነት የተነሱት ጆን ሂሊ በፋይናንስ ሚኒስትርነት ተሾመዋል። ብዙ ትችቶች ይቀርብባቸው የነበሩት የቀድሞዋ የፋይናንስ ሚኒስትር ተሰናብተዋል። በርንሃም ዛሬ እንዳስታወቁት ደግሞ ከኤሌክትሪክ አገልግሎት ክፍያ ላይ የተጨማሪ እሴት ታክስን ከፊታችን ጥቅምት አንስቶ ያነሳሉ። በርንሃም በኮቪድ-19 ወረርሽኝ ወቅት በእንቅስቃሴ ገደብ ምክንያት ለተጎዱ ንግዶችና ሰራተኞች የገንዘብ ድጋፍ እንዲያደርጉ የያኔውን ጠቅላይ ሚኒስትር ቦሪስ ጆንሰንን በጣም ይሞግቱ ነበረ። በዚህ ምክንያት የተፈጠረው ግጭትና በማንቸስተር ያሳዩት አጠቃላይ ስኬት የሰሜኑ ንጉስ የሚል ቅጽል ስም አትርፎላቸዋል። ባለፉት ጥቂት ዓመታት በርንሃም በሌበር ፓርቲ ባልደረባቸው ስታርመር ላይ የሰነዘሩት ዋና ትችት ጠቅላይ ሚኒስትሩ በማህበራዊ ድጎማዎች ወጪ ባደረጉት ቅነሳ ላይ ያተኮረ ነበረ። በጎርጎሮሳዊ 2020 ዓ.ም ብሪታንያ ከአውሮፓ ህብረት የወጣችበትን ብሬግዚትን የሚተቹትና ራሳቸውን የንግድ ሶሻሊዝም ደጋፊ ሲሉ የሚገልጹት በርንሃም አሁን ፖሊሲያቸውን በማስተዋወቅ ላይ ናቸው። ይሁንና በብሪታንያ የቀጠለው ጠቅላይ ሚኒስትሮች የስልጣን ዘመናቸው ሳያበቃ ከኃላፊነታቸው መነሳት ትኩረት መሳቡ አልቀረም። ታዲያ ይህ ተደጋጋሚ ሂደት በበርንሃም ይቆም ይሆን? ለድል ነሳው ያነሳሁለት ጥያቄ ነበረ።
4: ለጋዜጦችም ለተንታኞችም አሁን ለጊዜው ይሄ ይሆናል ብሎ መተንበይ አይችሉም። ግን ምንድን ነው አንዱ ትንበያቸው ያለው ምንድን ነው? አገሪቱ በምጣኔ ሀብትም በዚህ በተለያየው በዩክሬን ጦርነትም በመካከለኛው ምስራቅም ባለው ምክንያት የምጣኔ ሀብቷ በጣም ተዳቋል። ከዚህም በላይ ከአውሮፓ ህብረት መውጣቷ ሌላ ትልቁን ጉዳት ያስከተለባት ሀገር ነች እና ያንን የወደቀውን የምጣኔ ሀብት የኢኮኖሚውን እንዴት መልሰው መገንባት ይችላሉ የሚለው ነው። እንግዲህ ኪር ስታርመርንም በህዝብ ዘንድ ያስጠላቸው ምንድን ነው? ኪር ስታርመር ከድሃ ቤተሰብ ነው የመጣሁት ነው የሚሉት። እናታቸው ድሃ ነበሩ፣ አባታቸው ድሃ ነበሩ። የድሃውን ኑሮ ቀይራለሁ ብለው ነበር በተስፋ የመጡት። በተስፋም የተመረጡት ለዚያ ነበር። ግን ስራ ላይ ከሆኑ በኋላ ያንን የገቡትን ቃል ሊፈጽሙ አልቻለም። አንዲ በርንሃም አሁን ተመሳሳይ አይነት ሁኔታ ነው ያቀረቡት። እሳቸውም ከደሃ ቤተሰብ ነው የመጡት። በተለይ ደሃ የነበረውን ከተማ አሸሽየዋለሁ፣ አሁን ጠቅላላ የብሪታንያን የመጣኔ ሀብትም አሳድጋለሁ እያሉ ነው የመጡት። ግን እንግዲህ ናምበር 10 ዳውኒንግ ስትሪት የሚሉት የጠቅላይ ሚኒስትሩ ቢሮና መኖሪያ ቤት ከገቡ በኋላ ምን እንደሚያጋጥማቸው በሂደት ነው የምናየው። እዚህ ሀገር መራጩም መንግስትን አውራጁም ሿሚውም ድሃው ማህበረሰብ ነው ከብዛትም አንጻር በመራጭም ደረጃ። ስለዚህ የሰራተኛውን ክፍል ማስቀየም ዋጋ ያስከፍላል። ከንዑስ ከበርቴ እስከ ላይ ድረስ ያሉት በምርጫው ላይ የሚያመጡት ለውጥ ምንም ነገር የላቸውም። ስለዚህ እኒህ ሰውዬ አገሪቱን ለማስተዳደር የአገሪቱን የምጣኔ ሀብት የወደቀውን ለማስተካከል ከፈለጉ፣ በተለይ አሁን ያለውን የኑሮ ውድነት መቀነስ ከቻሉ፣ ከድሃው ጎን እስከሆኑ ድረስ ህዝቡ የለሳቸው ያለው አክብሮቱ ይቀጥላል እንጂ ተቃዋሚዎቻቸው ምንም እንዲያደርጓቸው አይችሉም።
3: ድልነሳው እንዳለው ሁሉንም በሂደት የምናየው ይሆናል። በዚሁ የዛሬው አውሮፓና ጀርመን ዝግጅታችን ያበቃል። ደህና ቆዩን።
1: ጠቅላላው ስርጭታችንም አበቃ። መልካም ጊዜ፣ መልካም ምሽት በያላችሁበት።